አቤቱ እግዚኦ አቤት ራቤቱ ከከሊ ሆኖ እስተብሱ የሚጣፍጥ የሰው ስጋ እስቲ አስረዳ አሜተኛ በጦር ምላሳት ወጋ